0: DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ጤና ይስጥልኝ እንደምናላችሁ ነሐሴ 26 ነው ዛሬ 2018 አብራችሁን ቆዩ። ተጋሽ መሐመድ ነኝ። በቅድሚያ የማሰራጫ መስመሮቻችንን ላስታውሳችሁ። በሳተላይት በኢትዮሳት ወይንም NSS 12 በ10985 ሜጋሄርዝ ሆሪዞንታል DW ላይ እንገኛለን። የቀጥታ ስርጭታችን በፌስቡክ፣ ዩቲዩብ እና በቴሌግራም ይደመጣል። ቀዳሚው ዝግጅት ሁሌም እንደምናደርገው የዓለም ዜና ነው። ዜናውን የሚለጥቀው የዜና መጽሔት ጥንቅራችን በቅርቡ የተጠናቀቀውን የኢትዮጵያ የምክክር ጉባኤን ከነሂደቱ የተለያዩ የፖለቲካ ፓርቲዎች ውድቅ ማድረጋቸውን የሚያወሳውን ዘገባ ያስቀድማል። ዜና መጽሔቱ ኢትዮጵያ ውስጥ ሰላም እንዲሰፍን በተደጋጋሚ የሚደረገው ጥሪና ውጤቱ፣ ሰሜን ጎንደር ዞን ጠገዴ ወረዳ የመሬት መንሸራተት ያደረሰው ጉዳትና አርጀንቲናዊው የእግር ኳስ ኮከብ ሊዮኔል ሜሲ ከዓለም አቀፍ እግር ኳስ ጡረታ መውጣቱን የሚቃኙ ዘገቦችም አሉት። ሳምንታዊ ጤናና አካባቢ ጋምቤላ ክልል የሚገኘው የማጃ አንግደን የተጋረጠበትን ስጋት ነው የሚያወሳው። አውሮፓና ጀርመን በመጪው እሁድ ዛክሰን አንሃልት ምስራቅ ጀርመን ውስጥ በሚደረገው ምርጫ ቀኝ ጽንፈኛው ፓርቲ AFD ያሸንፋል መባሉንና ግብረ መልሱን ይቃኛል። ከዓለም ዜናን ጀምር የዕለቱ ተረኛ ኪሩት መለሰ ታሰማናለች።
0: የዲደብሊው ዜና።
2: ጤና ይስጥልኝ አድማጮች። በመጀመሪያም ዋና ዋና ርዕሶቹ። የኬንያ የአቪዬሽን ሰራተኞች የአገሪቱን ዋና ለማቀፋ አውሮፕላን ማረፊያ ለሁለት ቀናት ያሽመደመደውን የስራ ማቆም አድማ ማቋረጣቸውን የሀገሪቱ የሲቪል አቪዬሽን ባለስልጣን ዛሬ አስታወቀ። ይሁንና የኬንያ ብሔራዊ አየር መንገድ ባወጣው መግለጫ እስከ ረቡዕ ድረስ የበረራዎች መዘግየት እንደሚቀጥል አስጠንቅቋል። የዛምቢያው ፕሬዝዳንት ለሁለተኛ የስልጣን ዘመን ዛሬ ቃለ መሐላ ፈጸሙ። ፕሬዝዳንት ሃይካንዴ ሂችሌማ ቃለ መሐላውን የፈጸሙት በምርጫው ብርቱ ተፎካካሪያቸው የነበሩት የተቃዋሚ ፓርቲ መሪ በሀገር ክደት ወንጀል

0: ተከሰው ዘብጥያ በወረዱበት ወቅት ነው። የኢራን ፕሬዝዳንት ማሱድ ፔዜሽኪያን ሩሲያ በመካከለኛው ምስራቅ ጦርነት ላይ ለያዘችው አቋም የሩሲያው ፕሬዝዳንት ቭላድሚር ፑቲንን አመሰገኑ። በቢሽኬክ ኪርጊስስታን በመካሄድ ላይ ካለው ጉባኤ ጎን ለጎን ሁለቱ መሪዎች ባካሄዱት ውይይት ላይ ፑቲንም ሀገራቸው ከኢራን ህዝብ ጎን እንደምትቆም አስታውቆ የፕሬዝዳንት ፔዜሽኪያንን ተጋድሎ አድንቀዋል። ዜናው በዝርዝር። የኬንያ የአቪዬሽን ሰራተኞች ያገሪቱ ዋና ለማቀፈ አውሮፕላን ማረፊያ ለሁለት ቀናት ያሽመደመደውን የስራ ማቆም አድማ ማቋረጣቸውን ያገሪቱ የሲቪል አቪዬሽን ባለስልጣን ዛሬ ማክሰኞ አስታወቀ። የኬንያ አቪዬሽን የሰራተኞች ማህበር ዋና ጸሐፊ አድማው ወጤታማ በሆነ መንገድ እንዲቆም ተደርጓል፣ መደበኛ ስራችንም ይጀምራል ብለዋል። በስራ ማቆም አድማው ምክንያት ባለፈው እሁድና ሰኞ በሺዎች የሚቆጠሩ መንገደኞች ከዋና ከተማዋ ናይሮቢና በሌሎች የምስራቅ አፍሪካ ሀገራት ከሚገኙ ሌሎች አውሮፕላን ማረፊያዎች የሚነሱ በረራዎች ተቋርጦባቸው ነበር። የኬንያ ሲቪል አቪዬሽን ባወጣው መግለጫ በድርድር ስምምነቱና ሰራተኞችን ያለመጉዳት ላይ ወደፊት ለመደራደር ስምምነት ላይ መድረሱን አስታውቋል። የትራንስፖርት ሚኒስትሩ ዴቪስ ቺርቺር መንግስት ጉዳዩ በሚመለከታቸው ዋና ዋና ወገኖች መካከል ስምምነት ላይ እንዲደረስ ማድረጉን ተናግረዋል። ሆኖም በኢኮኖሚው ላይ የደረሰው ኪሳራ ከፍተኛ መሆኑን ሳይጠቅሱ አላለፉም። የኬንያ አየር መንገድ ባወጣው መግለጫ ስራውን ወደ ነበረበት ለመመለስ እየሰራ መሆኑን ገልጾ የበረራዎች መዘግየት እስከ ረቡዕ ድረስ እንደሚቀጥል አስጠንቅቋል። የዛምቢያው ፕሬዝዳንት ሃካይንዴ ሂችሌማ ለሁለተኛ የስልጣን ዘመን ቃለ መሐላ ፈጸሙ። ፕሬዝዳንቱ ቃለ መሐላውን የፈጸሙት በምርጫው ብርቱ ተፎካካሪያቸው የነበሩት የተቃዋሚው ፓርቲ መሪ በሀገር ክህደት ወንጀል ተከሰው ዘብጥያ በወረዱበት ወቅት ነው። ባለፈው ነሐሴ 7 ቀን 2018 ዓ.ም የተካሄደው የዛምቢያ ምርጫ በማስፈራራት ላይ የተመሰረተ ለመንግስት ያደላ አሰራር የተከተለ ተብሏል። በተቃዋሚዎች ላይ በተጣሉ ገደቦች ምክንያት በሀገሪቱ ምርጫ ዲሞክራሲያዊነት ላይም ጥያቄ አስነስቷል። የ64 ዓመቱ ቱጃሩ ሂችሌማ በይፋዊው የምርጫ ውጤት መሰረት 60 በመቶ ድምጽ በማግኘት ማሸነፋቸው ይፋ መደረጉ ይታወሳል። ከእርሳቸው ጋር በምርጫው የተወዳደሩት የቀድሞ የመንግስት ሚኒስትር ብሪያን ሙንዱቤሌ ደግሞ 38 በመቶ አግኝተዋል። የሀገሪቱ ደህንነት ኃይሎች የብሔራዊ ደህንነት ስጋት የሆነ ሚሊሻን ለማደን የሚል መጠሪያ በሰጡት ወታደራዊ ዘመቻ አንድ የቀድሞ የካቢኔ ሚኒስትር ተገድለው 11 የምርጫ ቅስቀሳ አባላት ተይዘዋል። ፕሬዚዳንቱ የቃለ መሐላ ስነ ስርዓቱን ዛሬ በሺዎች የሚቆጠሩ የዩፒኤንዲ ፓርቲ ደጋፊዎችና ጥቂት የአፍሪካ መሪዎች በተገኙበት በሉሳካ ስታዲየም አካሂደዋል። የኢራን ፕሬዝዳንት ማሱድ ፔዜሽኪያን ሩሲያ በመካከለኛው ምስራቅ ጦርነት ለያዘችው አቋም የሩሲያውን ፕሬዝዳንት ቭላድሚር ፑቲንን አመሰገኑ። ፔዜሽኪያን ምስጋናውን ያቀረቡት በቢሽኬክ ኪርጊስስታን በመካሄድ ላይ ካለው ጉባኤ ጎን ለጎን ጦርነቱ ከተጀመረ በኋላ ከፑቲን ጋር ለመጀመሪያ ጊዜ ዛሬ ባካሄዱት ውይይት ላይ ነው። ፕሬዝዳንቱ ፑቲንን ያመሰገኑት ውጊያው በተካሄደበትና የጥቃት እርምጃዎችም በተወሰዱበት እንዲሁም በመደበኛ ሁኔታዎችም ዩናይትድ ስቴትስ ማዕቀቦችን በጣለችበት ወቅት ለያዙት አቋም ነው።
1: በጦርነት ወቅት፣ በግጭቶች ወቅት፣ በአሜሪካ ማዕቀብ ወቅትና በመሳሰሉት ወቅቶች እንኳን ለወሰዱት አቋም እናመሰግናለን። በተባበሩት መንግስታትና በሌሎች ዓለም አቀፍ ድርጅቶችም ደግፈውናል። እናመሰግናለን እንላለን። ምስጋናችንን እንገልጻለን።
0: ፕሬዚዳንት ፔዜሽኪያን እንዳሉት የሁለቱ ሀገራት ግንኙነት ስልታዊ እንጂ መደበኛ ግንኙነት እንዳይደለ ያሳያል። ፕሬዚዳንት ቭላድሚር ፑቲን በበኩላቸው ሀገራቸው ከኢራን ህዝብ ጎን እንደምትቆም አስታውቀው የፕሬዚዳንት ፔዜሽኪያንን ተጋድሎ አድንቀዋል።
1: ከአንድ ጊዜ በላይ እንደተናገርኩት ሩሲያ ከኢራን ህዝብ ጋር በመተባበር ትቆማለች። ለሀገራዊ ጥቅሞ በሚደረገው ትግል ድፍረቶንና ጽናቶን እናደንቃለን። እባኮን ለእስላማዊ ሪፐብሊክ ጠቅላይ መሪ ሞጅታባ ሆሴኒ ሃሜኔይ ሰላምታዬንና ልባዊ የድጋፍ ቃላቶችን ያድርሱልኝ።
2: ሁሴኒ ኸሚኒ
0: ሞስኮ በዩክሬን ላይ ሙሉ ወረራ ከከፈተች በኋላ ከኢራን ጋር መጠነ ሰፊ ጥብቅ ወታደራዊና ኢኮኖሚያዊ ግንኙነት መስረታለች ዶቼ ቬለ DW ነው። ይህ በእንዲህ እንዳለ የኢራን ፕሬዝዳንት ማሱድ ፔዜሽኪያን ዩናይትድ ስቴትስ ከኢራን ጋር ጦርነት ለማቆም ወደ ተስማሙበት የሰኔው የመግባቢያ ውል ከተመለሰች ኢራንም ተመሳሳዩን እንደምታደርግ አስታወቁ። ፕሬዝዳንቱ ይህን ያሉት የሻንጋይ የትብብር ድርጅት በቢሽኬክ ኪርጊስታን ባዘጋጀው ጉባኤ ላይ መሆኑን የኢራን ፕሬዝዳንታዊ ጽህፈት ቤት በድረገጹ አስታውቋል። ለመጨረሻው የሰላም ስምምነት መድረኩን ያመቻቻል ተብሎ ይተበቀ የነበረው ሁሉ የፈረሰው ሁለቱ ወገኖች ስምምነቱን በመጣስ እርስ በርስ በመካሰሳቸው ነው። ፔዜሽኪያን በዚሁ በዛሬው ንግግራቸው ዩናይትድ ስቴትስ ጫና ወደ ማድረግና ወደ ዛቻ ከተመለሰች ጦርነቱን ለማቆም የሚደረገውን ዲፕሎማሲያዊ ጥረት በማደናቀፍ አደጋ ላይ ሊጥለው ይችላል ሲሉ ማስጠንቀቀዋል። ፔዜሽኪያን ማሳሰቢያውን የተናገሩት ለአንድ ወር ከዘለቀው አንጻራዊ ሰላም በኋላ በሆርሙዝ ሰርጥ በተፈጠረው አለመግባባት ምክንያት ኢራንና ዩናይትድ ስቴትስ ትናንት ሰኞ የተኩስ ልውውጥ ማድረግ ከቀጠሉ በኋላ ነው። ቴህራን አሁንም ስልታዊውን የሆርሙዝ ሰርጥ እንደዘጋች ነው። ቴህራን እንዳለችው የዩናይትድ ስቴትስ የሆርሙዝ ሰርጥን መከፈትን ወደሚያካትተው ቃል ወደ ገባችለት የሰኔው የመግባቢያው ስምምነት የምትመለስ ከሆነ ኢራንም ይህን እንደምታደርግ ገልጸዋል። በኔፓልና በቻይና ድንበር አቅራቢያ ባለፈው ረቡዕ በደረሰ አሰቃቂ ድራሽ ጎርፍ አደጋ የሞቱ ሰዎች ቁጥር ከ1000 አለፈ። ከ4400 በላይ ሰዎች አሁንም የደረሱበት አልታወቀም። በኔፓል ራሱዋና ኑዋኮት በተባሉ ግዛቶች ውስጥ በሚገኙ 12 የውሃ ኃይል ማመንጫ ፕሮጀክቶች ውስጥ በስራ ላይ ከነበሩና ደብዛቸው ከጠፋ 900 ያህል ሰራተኞች መካከል ወደ 500 የሚጠጉት ሰራተኞች በትላልቅ የመሿለኪያ ዋሻዎች ውስጥ መውጫ አጥተው በህይወት ሊኖሩ እንደሚችሉ ተገልጿል። የኔፓል ጦር ሰራዊት በጭቃ በተሞሉ 3 ዋሻዎች ውስጥ ፍለጋ በማድረግ የ4 ሰዎችን አስከሬን ማግኘት የቻለ ቢሆንም ጊዜ እየገፋ በመሄዱ በዋሻዎቹ ውስጥ የሚገኙ ሰዎች በህይወት የመቆየታቸው ተስፋ እየመነመነ መጥቷል። አደጋው በሂማሊያ ተራራማ ክልል ውስጥ በሴስሚክ መለኪያ 5.2 የተመዘገበ የመሬት መንቀጥቀጥ ከተከሰተ በኋላ በሰንሰለታማ ተራራዎች ላይ የሚገኝ የበረዶ ግግርና የድንጋይ ንጣፍ እንዲደረመሱና ወንዞችም ወደ ደራሽ ጎርፍነት እንዲቀየሩ ማድረጉ ነው። እስካሁን በይፋ የወጡ መረጃዎች እንደሚያመለክቱት በኔፓል በኩል 939 ሰዎች መሞታቸው ታውቋል። 592 የውጭ ሀገር ዜጎችን ጨምሮ 3923 ሰዎች ደግሞ የት እንደደረሱ አልታወቀም። አዲሱ የኖርዌይ ንጉስ ሃኮን 8ኛ ዛሬ በሀገሪቱ ፓርላማ ቃለ መሐላ ፈጸሙ። በቃለ መሐላውም ንጉስ ሃኮን የኖርዌይን መንግስት በህገ መንግስቱና በህጎቹ መሰረት ለመምራት ቃል ገብተው ለዚህም እግዚአብሔር ይርዳኝ ብለዋል። 169 መቀመጫዎች ባሉት የኖርዌይ ፓርላማ ባለቤታቸው ልዕልት ኢንግሪድ አሌክሳንድራን በተገኙበት የተካሄደው የቃለ መሐላ ስነ ስርዓት 17 ደቂቃ ነበር የወሰደው። ሃኮን 8ኛ ባለፈው ሳምንት አርብ ነበር በ89 አመታቸው በሞት የተለዩትን የአባታቸውን የንጉስ ሃራልድን ዙፋን የወረሱት። የንጉሱ ሞት ከተሰማ በኋላ በሺዎች የሚቆጠሩ ኖርዌያውያን አስከሬናቸው ባረፈበት ቤተ መንግስት በመገኘት በንጉሳቸው ሞት የተሰማቸውን ሀዘን እየገለጹና ንጉሱንም እየተሰናበቱ ነው። አበባ፣ ስዕሎች፣ ሻማዎችና ባንዲራዎችን ያኖሩም ነው። ከንጉስ ሃራልድ ሞት በኋላ በተካሄደ የህዝብ አስተያየት መመዘኛ የኖርዌይ ዘውዳዊ ስርዓት የ72% ህዝብ ድጋፍ አለው። 25% ደግሞ ሪፐብሊክ ወይንም ሌላ አይነት መንግስት ነው የሚመርጡት። ከዚህ ቀደም በተካሄደ ተመሳሳይ ጥናት ዘውዳዊ ስርዓትን የመረጡት 64% ብቻ ነበሩ። ይህ ዶቼ ቬለ DW ነው። ከዶቼ ቬለ ዜናው ለማብቃት እንሆ ዋና ዋና ርዕሶቹ። የኬንያ የአቪሽን ሰራተኞች የአገሪቱን ዋና ለማቀፍ አውሮፕላን ማረፊያ ለሁለት ቀናት ያሽመደመደውን የሥራ ማቆም አድማ ማቋረጣቸውን የሀገሪቱ የሲቪል አቪዬሽን ባለስልጣን ዛሬ አስታወቀ። ይሁንና የኬንያ ብሔራዊ አየር መንገድ ባወጣው መግለጫ እስከ ረቡዕ ድረስ የበረራዎች መዘግየት እንደሚቀጥል አስጠንቅቋል። የዛምቢያው ፕሬዝዳንት ለሁለተኛ የስልጣን ዘመን ዛሬ ቃለ መሐላ ፈጸሙ። ፕሬዝዳንት ሃካይንዴ ሂቺሌማ ቃለ መሐላውን የፈጸሙት በመርጫው ብርቱ ተፎካካሪያቸው የነበሩት የተቃዋሚ ፓርቲው መሪ በሀገር ክህደት ወንጀል ተከሰው ዘብጥያ በወረዱበት ወቅት ነው። የኢራን ፕሬዝዳንት ማሱድ ፔዜሽኪያን ሩሲያ በመካከለኛው ምስራቅ ጦርነት ላይ ለያዘችው አቋም የሩሲያውን ፕሬዝዳንት ቭላድሚር ፑቲንን አመሰገኑ። በቢሽኬክ ኪርጊስታን በመካሄድ ላይ ካለው ጉባኤ ጎን ለጎን ሁለቱ መሪዎች ባካሄዱት ውይይት ላይ ፑቲንም ሀገራቸው ከኢራን ህዝብ ጎን እንደምትቆም አስታውቀው የፕሬዝዳንት ፔዜሽኪያንን ተጋድሎ አድንቀዋል። ዜናው በዚሁ አበቃ።
2: የዓለም ዜና ሂሩት መለሳነች አሰማችን።
3: የዜና መጽሔት
2: ኢህአፓና የኦጋዴን ብሔራዊ ነጻነት ግንባር ኦብነግ የአገራዊ ምክክርን ሂደት ጉባኤና ውሳኔን ውድቅ ማድረጋቸው፣ የሰላም ጥሪዎችና የኢትዮጵያ ተጨባጭ እውነት፣ በሰሜን ጎንደር ጠገዴ ወረዳ የደረሰ የመሬት መንሸራተት አደጋ ያደረሰው ጉዳት፣ እንዲሁም የአርጀንቲናዊው የእግር ኳስ ተጫዋች የሊዮኔል ሜሲ ስንብት ያልናቸውን አራት ርዕሶች የዛሬው የዜና መጽሔት ጥንቅራችን ያስተነትናል። በዚሁ ቅደም ተከተል ይሰማሉ። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ አገራዊ ምክክሩ ለሆኑ ሳምንታት የተካሄደ የብልጽግና ጉባኤ ሲል በማጣጣል አንዳችም እውቅና እንደማይሰጥ ገለጸ። ፓርቲው ከድጡ ወደ ማጡ በሚል ርዕስ ዛሬ ባወጣው መግለጫ በኦህዴድ ብልጽግና ዘዋሪነት ተጀምሮ የተቋጨ ሲል ለገለጸው ምክክር ሂደት ምንም አይነት እውቅና እንደማይሰጥ ለማስታወስ እንወዳለን ብሏል። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ በበኩሉ ምክክሩን አግላይ በሚል አጣጥሎ አንዳችም እውቅና እንደማይሰጠው ባሳለፍነው ሳምንት ይፋ ማድረጉ ይታወሳል። መንተጋፍቶት ስለሺ ቀጣውን ዘገባ አጠናቅሯል።
4: የኢትዮጵያ ህዝባዊ አብዮታዊ ፓርቲ በመጻሩ ኢህአፓም በወቅታዊ ጉዳይ ላይ ዛሬ ማክሰኞ ባወጣው መግለጫ ለአገራዊ ምክክሩ አንዳችም አይነት እውቅና እንደማይሰጥ አሳውቋል። የኢህአፓ ዋና ጸሐፊ ወይዘሪት ምስጢረ ስላሴ ታምራት ዛሬ ከዶች ቬሌ ጋር ባደረጉት ቃለ መጠይቅ የምክክር ሂደቱን የብልጽግና ጉባኤ ብለውታል።
5: ምክክርም ሊያስብል የሚችል ነገር የለም። ምናልባት ለሆኑ ሳምንታት የተካሄደ የብልጽግና ጉባኤ ልትለው ትችል ይሆናል እንጂ ምክክር የሚያስብለው ነገር የለም። ምክክር ተካሂዷል ብለን አናምንም። ተካሂዷል ግን እየተባለ በህግ ደግሞ እነዚህ ነገሮች ለማስገባት ሩጫ ላይ እንደሆኑ ደግሞ እንመለከታለን እና እኛ አቋማችን ይሄ ነው። በእንደዚህ በተነሱት ጉዳዮች አጀንዳዎቹ የተነሱበት ቦታም ልክ አይደለም፣ ምክንያቱም ምክክር ነው ብለን አናምንም። አጠቃላይ ምክክር ሂደቱም ልክ አይደለም። ስለዚህ ምክክር አደረግን ብላችሁ እንዳታስቡ። እኛም የምናውቀው ምክክር የለም። የምክክር ኮሚሽኑም ከመሰረቱ ጀምሮ የተበላሸ ነው በሚል እውቅና እንደማንሰጥ ይግለጽ።
4: ኢህአፓ በዛሬው መግለጫው የአመታት ጦርነቶች፣ ሞት፣ መፈናቀል፣ የኢኮኖሚ ውድቀትና የፖለቲካ መከፋፈል የሀገር መገለጫዎች ናቸው ባለበት በአሁኑ ወቅት የሀገራዊ ምክክር ጥያቄ ከማንኛውም ጊዜ በላይ ወሳኝ ነው ብሏል። ዋናው ጥያቄ መሆን ያለበት ግን ምን አይነት ምክክር የሚለው ነው ሲልም አክሏል። ዋና ጸሐፊዋ በበኩላቸው ኢህአፓ ራሱን ከምክክሩ በአጠቃላይ ከማግለሉ በፊት ችግር ያላቸውን ጉዳዮች በተደጋጋሚ ሲገልጽ መቆየቱን ከውስጥ ሆኖም ለማስተካከል ሞክሮ እንደነበር ገልጧል። ገዢው ፓርቲ ምክክሩን የተቃዋሚ ፖለቲካ ፓርቲዎችን እንደ መከፋፊያ ተጠቅሞበታል ሲሉም አክሏል።
5: አጀንዳዎቹ ላይ የነበሩ አለመግባባቶች ወይም ደግሞ መነጋገር የሚያስፈልጋቸው ነገሮች ነበሩ። ያንን ግን ወደ ባሰው ነገር እየሄድን ነው የሚል ስጋትም እንትንም አለን ማለት ነው።
4: አገራዊ ምክክሩን እውቅና እንደማይሰጥ ያሳወቀው ኢህአፓ ብቻ አይደለም። የኦጋዴን ብሔራዊ ነጻነት ግንባር በመጻሩ ኦብነግ በበኩሉም የሶማሌ ህዝብ መብቶች ባልመረጧቸው ተወካዮች ለድርድር አይቀርቡም ሲል እውቅና እንደማይሰጥ አሳውቋል። ኦብነግ ይህንንም በኤክስ የማህበራዊ ገጹ ላይ ባሳለፍነው ሳምንት በእንግሊዝኛ ቋንቋ ባወጣው ባለ 47 ነጥብ ዘለግ ያለ መግለጫ ይፋ ማድረጉ ይታወሳል። በጉባኤው በተለይ የአዲስ አበባና የድር የድሬዳዋ ከተሞች ጉዳይም የብርካቶች መነጋገሪያ ሆኖ ቆይቷል። ከሰሞኑም ከኦሮሚያ ክልል የብልጽግና ፓርቲ ከፍተኛ አመራር በሆኑ ግለሰብ ጭምር በመገናኛ አውታሮች ስለ አዲስ አበባ የተሰማው ንግግር ትክክል አለመሆኑን በመግለጽ በርካቶች ተቃውሟቸውን እያሰሙ ነው። ወይዘሪት ሚስጥረ ስላሴም በበኩላቸው ይህን ብሏል።
5: አዲስ አበባ የነዋሪዎቿ ሳትሆን የአንድ ክልል ናት፣ የአንድ አካባቢ ናት ተብሎ እየተነሳ ያለው እና ፓርቲያችን በዚህ ላይ ያለው አቋም ግልጽ ነው። አዲስ አበባ የነዋሪዎቿ ናት፣ የአዲስ አበባዎች ናት። ከዛ አለፍ ደግሞ ስትል የመላው ኢትዮጵያ፣ ከዛ ደግሞ አለፍም ስትል ደግሞ የአፍሪካም ዋና ከተማ ናት። ይህንን በሸዋረ መልኩ ነው አሁን ላይ እንዳልነው ብልጽግና በጠቅላይነት መንፈስ ነው አዲስ አበባ የዚህ ናት እያለ እየሄደ ያለው ማለት ነው።
4: የኢትዮጵያ ሀገራዊ የምክክር ኮሚሽን ላይ በተለያዩ ፓርቲዎች የሚነሱ ቅሬታዎችን በተመለከተ ከኮሚሽኑ ማብራሪያ ለማግኘት ያደረግነው ጥረት ለዛሬ አልተሳካም። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ፕሮፌሰር መስፍን አርአያ ስልክ በተደጋጋሚ ቢደወልም አይነሳም። ኮሚሽነር ዶክተር ዮናስ አዳዬ በበኩላቸው በፖለቲካ ፓርቲዎች ስለሚነሱ ቅሬታዎች አጠር ያለ ማብራሪያ እንዲሰጡን ብንጠይቅም ለዛሬ ቃለ መጠይቅ ማድረግ እንደማይችሉ በመግለጽ ነገ እንድንደውል ነግረውናል። በሀገራዊ ምክክሩ ላይ ተሳታፊ ከነበሩ ፓርቲዎች መካከል ነጻነትና እኩልነት ፓርቲ፣ እናት ፓርቲና የአማራ ብሔራዊ ንቅናቄ በምህጻሩ አብን በምክክር ሂደቱ ላይ አለን ያሉትን ስጋት ገልጠው ነበር። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በበኩሉ ባለፈው ሳምንት ባወጣው መግለጫ ሀገራዊ ምክክር ውስጥ የተስተዋሉ የሂደት ጉድለቶች ቢኖሩም እንኳን በመጨረሻ የመጣው ውጤት የሚያበረታታ ተስፋ ሰጪና የመመካከርን አስፈላጊነት በጉልህ ያሳየ ነው ብሏል። የኦሮሞ ነጻነት ግንባር ኦነግ ደግሞ ለኮሚሽኑ እውቅና እንደማይሰጥ በመግለጽ ከመጀመሪያውም በምክክሩ አልተሳተፈም።
2: ማንተጋፍቶት ስለሺ ያጠናቀረው ዘገባ ነበረ። ባለፉት ዓመታት የሲቪል ማህበረሰብ ድርጅቶች፣ የፖለቲካ ፓርቲዎች፣ የሃይማኖት ተቋማት፣ ቡድናትና ግለሰቦች የሰላም ጥሪዎችን ደጋግመው አቀርበዋል። እነዚህ ውትወታዎች በተለይ በኢትዮጵያ የአዲስ ዓመት ዋዜማ እየተደጋገሙ ቢሆንም በሀገሪቱ ከፖለቲካ ውጥረትና ከትጥቅ ግጭቶች አልተላቀቀችም። የአዲስ አበባ ወኪላችን ሰለሞን ሙጬ በተከታዩ ዘገባው ለሰላም የተደረጉት ጥረቶች ውጤት ምን ይሆናል ብሎ ይጠይቃል። ዘገባውን እንሆ።
6: ባለፉት ጥቂት ዓመታት ኢትዮጵያ ውስጥ ሰላም እንዲሰፍን፣ ግጭቶች በንግግር እንዲፈቱ፣ ፍትህ ለሚገባው እንዲሰጥ፣ ሰብአዊ መብቶች እንዲከበሩ በተለይ የአዲስ ዓመት መባቻ ወቅቶች ላይ ተደጋግሞ ተጠይቋል። እንዲህ ያለው ጥሪ በሀገር በቀል የሲቪክ ድርጅቶች፣ በፖለቲካ ፓርቲዎች፣ በሃይማኖት ተቋማት፣ በግለሰቦችና አልፎ አልፎም በሌሎች ሀገራት ተወካዮች ጭምር ቀርቧል። ጦርነትና አሁንም የቀጠሉ የትጥቅ ግጭቶች ያደረሱት ሞትና ውድመት ለመሰል ውትወታዎች ዋነኛ ምክንያት ቢሆኑም ሰላማዊ ሰዎች ላይ የሚቃጣ የዘፈቀደ ግድያ፣ ማፈናቀል፣ ቤት ንብረት ማውደም፣ እስር፣ ጥቃትና አካል ማጉደል፣ ጾታዊ ጥቃት ለመሰል ጥሪዎች ተጨማሪ መነሻዎች ናቸው። ያነጋገርናቸው ታዛቢም ይህንኑ ይጠቅሳሉ።
7: ዓመትን ጠብቀ ዛሬ የሰላም ቀን ነው፣ ዛሬ የዚህን ቀን ነው ብለህ ማክበሩ አይደለም። ግን ኦብጀክቲቭ ሪያሊቲን የማይቀይር ቋንቋ የትም ሊያደርስ አይችልም። በሰላም ወጥቼ በሰላም ውዬ በሰላም ገብቼ መተኛ በሰላም መንቀሳቀስ መቻል አለብኝ። የፈለግኩትን ንብረት የማፍራት ነገር አለብኝ። የተያዙ ናቸው። ይህ ሳይኖር ብታደርገው ሊሆን አይችልም። ስለዚህ ሁላችንም የሚጠበቅብንን አልሰራንም። ስላልሰራን ከቃላት ባሻገር ምንም ልናመጣ አልቻልንም።
6: የኢትዮጵያ የሃይማኖት ተቋማት ጉባኤ የምስረታ በዓልና ጠቅላላ ጉባኤ ዛሬ አዲስ አበባ ውስጥ ሲካሄድ ንግግር ያደረጉት ርዕሰ ብሔር ታዬ አጽቀሥላሴ እንዲህ ያሉ ለሰላም ጥሪዎች ምክንያት የሆኑ ችግሮች ምን መልክ እንዳላቸው ያሳዩበትን ጭብጥ ጠቅሰዋል።
8: በየዕለቱ የምንመለከታቸው ቅጥፈት፣ እብለት፣ ሌብነት፣ ውስልትና ጭካኔና ለሰው ልጅ ሕይወት ደንታ ቢስነት ጎልተው እንዳይታዩ በርትቶ መከላከልና ማስተማር፣ በዚህ የጥፋት መንገድ የሚመላለሱትን ደግሞ መገሰጽ፣ አቅል ይገዙ ዘንድ ማረም እና የሚበጁ ዜጎችን ማውጣት ተቀዳሚ ተግባራችሁ ሊሆን ይገባል።
6: የሰላም ሚኒስቴር የሚባል የመንግስት መዋቅር ያላት ኢትዮጵያ ሰላም ይቅደም፣ ፍትህና ተጠያቂነት ይስፈን የሚሉ ጥሪዎች በየዓመቱ ዋዜማ ይስተጋባባታል። ለችግሮች መፍትሄ ያፈልቃል የተባለው ሀገራዊ ምክክር ጉባኤም ተካሂዷል። እንዲያም ሆኖ የፖለቲካ ጥያቄ አንስተው ከመንግስት ጋር በትጥቅ እየተዋጉ ያሉ ኃይላት ዛሬ መኖራቸው ሁኔታው የዘላቂ ሰላም መሻት ላይ እንቅፋት ይፈጥራል በሚል አንዳንድ የፖለቲካ ፓርቲዎች የምክክር ሂደቱንም ውጤቱንም እንደማይቀበሉና እውቅናም እንደማይሰጡ እየገለጹ ነው። ይህም የሰላም ጥሪዎችን ውጤት የሚያሳጣ አንድ ምክንያት እንዳይሆን ያነጋገርናቸውን ያሰጋል።
7: በመንግስትና በፋኖ መካከል፣ በመንግስትና በህወሓት መካከል፣ በመንግስትና በኦሮሞ ነጻ አውጪዎች መካከል ቁጭ ብሎ ምንድን ነው ችግራችን ብሎ መነጋገር ያሰጣል።
6: የኢትዮጵያ የሃይማኖት ተቋማት ጉባኤ መሰል የሰላም ጥሪዎችን ያለማቋረጥ ከሚያቀርቡ ተቋማት አንደኛው ነው። ዛሬ ባካሄደው የምስረታ በዓሉ ላይም የሆነው ይኸው ነው። የጉባኤው ዋና ጸሐፊ ቀሲስ ታጋይ ታደለ ይህንን ብለዋል።
9: ፍትህ የሰነፈነባት እና ማንም ዜጋ በእምነቱ፣ በብሔሩ፣ በቋንቋው ወይንም በዘሩ ምክንያት የማይገለልባት፣ የማይገፋባት እና የማይጠቃባት ሀገር ለመገንባት የድርሻችንን በሚገባ መወጣት አለብን።
6: ተደጋግመው ከቀረቡ የአዲስ ዓመት ዋዜማ የሰላም ጥሪዎች መካከል ከዛሬ 3 ዓመት በፊት ጳጉሜን 1 ቀን 2015 ዓ.ም 35 ሀገር በቀል የሲቪክ ማህበረሰብ ድርጅቶች ያወጡት ተጠቃሽ ነው። ድርጅቶቹ በትጥቅ የታገዙ መፍትሄ ያላገኙ ግጭቶች፣ አለመረጋጋቶች፣ የእርስ በርስ ግጭቶች፣ ማፈናቀሎች፣ የጅምላና የዘፈቀደ እስሮች፣ አስገድዶ የመሰወር ድርጊቶች፣ የመንግስት የስራ ኃላፊዎች ግድያና የፖለቲካ ምህዳሩን የሚያጠቡ ያሏቸው ሁኔታዎች በአመቱ አስከፊ እንደነበሩ ጠቅሰው የታመቁ ቅራኔዎች ወደ ነውጥ እንዳይሸጋገሩ ለመከላከል ነውጥ አዘል ግጭቶች በሰላማዊ ንግግሮች እንዲፈቱና የሰላም ጅምሮች ሁሉን አካታችና ዘላቂ እንዲሆኑ በሚል የጠየቁበት ጥሪ ዛሬ ላይ ውጤቱ ምን ይመስላል የሚለውን የሚያጭር ሆኗል።
7: ሰላም የለም፣ ወጥተን በሰላም መግባት አንችልም፣ ጭንቀቱ በለው። ስለዚህ ከዚህ እንድንወጣ ባልተግባቡ ሰዎች መካከል እንዲግባቡ መወያየትና ማወያየት ያስፈልጋል።
6: ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
2: በአማራ ክልል ሰሜን ጎንደር ዞን ጠለምት ደጃች ሜዳ ወረዳ ግልቤና ቀበሌ ምጥባራ በተባለ ቦታ ካለፈው ነሐሴ 16 እስከ 25 2018 በተከሰተ ተከታታይ የመሬት መንሸራተት አደጋ የሰው ሕይወት መጥፋቱንና ከ2242 በላይ ነዋሪዎች መፈናቀላቸው ተነገረ። በአካባቢው በተከታታይ በጣለው ኃይለኛ ዝናብ ምክንያት የተከሰተው የመሬት መንሸራተት መንገድ በመዝጋቱ በርካታ ነዋሪዎች ከአደጋው አካባቢ ለመውጣት መቸገራቸውን ገልጸዋል። የአካባቢው ነዋሪዎች እንደሚሉት አደጋው ከባድ በመሆኑ በርካታ እንስሳት በመሬት ተውጠዋል። ኢሳያስ ገላው ከደሴ ተከታዩን ዘገባ ልኮልናል።
10: በየዕለቱ የሚንሸራተተው መሬት በአባወራ ደረጃ 411 ቤተሰቦችን ማፈናቀሉን የተናገሩት የአካባቢው ኗሪ ከሚንሸራተተው አካባቢ ለመውጣትም መንገድ ባለመኖሩ በርካቶች መቸገራቸውን ጭምር አቶ ደሴ ንጉሴ ይገልጻሉ።
11: በዙሪያ መለሱ ያው ብዙ መውጫቶ አሁን ግማሻችን ቤትን እየዞርን ወጥተናል እና ግማሹ ደግሞ አሁን ቦታ እየተፈላለገ እየወጣ ነው ያለ። ቦታው ባዶ ነው፣ ለመውጣት አደጋ ነው፣ አይመችም። ቤት በቃ በላይ የሆነ ተራራ አለ፣ በዛ ዙረን ግማሻችን ደግሞ ታሹን ወርደ ደግሞ ትልቅ ወንዝ አለ፣ በዛ በወንዙ ዳር በዛ ነው መውጣት የሚቻልና
10: የሚሸራተተው መሬት መቆም ስላልቻለ የሰው ሕይወት እንጂ እንስሳቶቻችንን ማዳን አልቻልንም ያሉት ወይዘሮ ውዴ ተሾመ የአንድ ሰው ሕይወት ማለፉንና 4 ሰዎች ጠፍተው መገኘታቸውን ይገልጻሉ።
12: ከሳምንቱ ቅዳሜ ጀምሮ ነው፣ እስካሁንም አላረፈም። ያው ዙሮ ለመሄድ አልወዘነም።
10: እየተንሸራተተ ነው መሬቱ?
12: አዎ፣ ቀጥኖ ተበጣብጦ ስለሆነ በቃ በጣም አስቸግሮንና አስለቅሶን ነው ያለ። አይ ለመኖር ለማየትም ያስከፋል። በጣም ከባድ አደጋ ነው። እንስሳቶችማ ተውጠዋሉ፣ ገና በምን እኮ ሊሸጋገሩ። ለእንስሳትማ ገና ነው፣ እኛን ነብሳችን አውጥ ሁነን ያለን እንጂ እንስሳቶች ገና እንደተዋጡ ነው። ምንም መውጣት እንኳን የሚችሉ አይመስሉንም። ሰውም አንድ ሰው ሙቷል፣ 4 ሰው ቆስሎ ተጣፍቶ ተገኝቷል።
10: ከሰሞኑ በአካባቢው በተከታታይ እየጣለ ያለው ዝናብ መሬቱ እንዳይረጋ አድርጎታል ያሉት አቶ ደሴ ንጉሴ በመሬት መንሸራተቱ የሞቱት ሰዎች 4 መሆናቸውን ገልጸው አንዱ ታናሽ ወንድማቸው እንደሆነ ይናገራሉ።
11: ሰሞኑን ትንሽ ምጥጥ ብሎ ብለን ትንሽ መሾለኪያ ምናምን አድርገን ነበርን፣ ሰው እየሾለከ ነበረ። አሁን ግን በቃ በጣም ጨመረ። ትናንት በጣም ኃይለኛ ዝናብ ውሎ አደረ። በቃ አሁን እየጨመረ ነው ያለ። የሞተው 4 ሰው ነው፣ ታናሽ ወንድሜ ነው ሟቹ፣ አንዱ የኔ ወንድም ነው።
10: አሁን ላይ በግልቤና ቀበሌ ምጥባራ ጎጥ የሚገኙ ነዋሪዎች አካባቢያቸውን ለቀው ወደ ቀበሌው ማዕከል መፈናቀላቸውን ነው ወይዘሮ ሙሉ አለም ቢያድግልኝ የሚገልጹት።
13: እኛም መቀመጫ ያለንን ትላንትና 6 ፀሐይ ዘንቀ የመጣ ነው አሁን አላቋረጥ ነው ገና በወዲያ ውሃ በሙሉ አናዳው መሀል ነው ያለነ። እኛ መጥተን አዚ ለመንግስት አቤት አቤት እያልና አዚ ነው ፈሰን ያለነ ግልበና አርከው ሀዋ ተቀምጠን ትላንትና ሲጠናብና ዳሩን ግን ተነስተን ትላንትና ጉዞ አረግነው ወደዚህ
10: በጠለምት ደጃሽ ሜዳ ወረዳ ግልበና ቀበሌ የልማት ቡድን መሪ ሆኑት አቶ ሸጋው ጸጋው አደጋው የደረሰበት ምጥባር አካባቢ አሁንም ለተጨማሪ የመሬት መንሸራተት የተጋለጠ መሆኑን ተናግረዋል።
14: ግብራይል ተልኩ ያጠናው 411 ሰው ነው አባወራው በባወራ ደረጃ አሁን ለጊዜው ግን ገና ሙሉ አልመጡም። ዘሮ የተወሰነ ዛሬ ምሽት ላይ አመሻሽው ላይ ገብተዋል።
15: የሞተ ሰው አንድ ሰው የሞተ አራት ሰው የቆሰለ አለ። ወደ 103 አካባቢ ደግሞ እንስሳት በአይነት ይሞታሉ። ወደ 31 አካባቢ ደግሞ መሬት በመሽራት የተወሰነ በስጋት ቀጠናም ያሉ ወደ መደፈንም ዝሮ የተደፈኑም ዝሮ ወደ 31 ቤቶች የተደፈኑ አሉ። አስቸጋሪ ነው። ላይ ተነሳበት ላይ ራሱ የሚገርም አሁን የሚንሸራትበት ቦታ አካባቢ ባህር አለው። ያኔ 200 ነበረ እንትን የመጣ ነው። ዛሬ ሲነግረው ደግሞ እዛ በላይ ጠና ነው ከክልል ነው በታች የጨመረ ስላለ 200 በላይ ሄዷል ማለት ነው።
10: በጠለምት ደጃች ሜዳ ወረዳ በተለያዩ አካባቢዎች እየደረሰ ያለው የተፈጥሮ አደጋና እየተወሰዱ ያሉ መፍትሄዎችን በተመለከተ መረጃ እንዲሰጡን ያነጋገርናቸው የሰሜን ጎንደር ዞን አደጋ ስጋትና ስራ አመራር ኮሚሽን ተጠሪ ጽህፈት ቤት ኃላፊ ምላሽ ለመስጠት ፈቃደኛ ሳይሆኑ ቀርተዋል። ሆኖም ግን ድምጻቸውን እንዳንጠቀም የፈለጉ የወረዳው አንድ የስራ ኃላፊ በወረዳው ምጥባራ ጎጥ በደረሰው የመሬት መንሸራተት ከ200 ሄክታር መሬት በላይ የተዘራ ሰብል መውደሙንና የአንድ ሰው ህይወት ማለፉን አረጋግጠዋል። ለዶቼ ቬለ ዘገባ ኢሳያስ ገላው።
2: የምትከታተሉት ከዶቼ ቬለ የሚሰራጨውን የአማርኛ ዝግጅት ነው። ዜና መጽሔታችን ከመጨረሻው ርዕሱ ላይ ደርሷል። የኳስ ንጉስ የሚባለው ሊዮኔል ሜሲ ከብሔራዊ ቡድኑ በጡረታ መገለሉን ማወጅን የሚያወሳው ነው። አርጀንቲናዊው የኳስ ጥበበኛ ሊዮኔል ሜሲ ለዓመታት የሚታወቅበት 10 ቁጥር መለያውን ለብሶ ለሀገሩ በዓለም አቀፍ ውድድሮች እንደማይሳተፍ ትናንት ሰኞ ይፋ አድርጓል። የ39 ዓመቱ ሊዮኔል ሜሲ በኳሱ ዓለም ግን ማን ይተካው ይሆን? ወይንስ አድናቂዎቹ እንደሚሉት መቼም ቢሆን ምትክ የሌለው ተጫዋች ይሆን ወይ? ማንተጋፍቶት ስለሽ የሚያቀርበው አጭር ዘገባ ምናልባት መልስ ይኖረው ይሆናል። እንስማው።
4: ሊዮኔል ሜሲ ከእንግዲህ የአርጀንቲና ብሔራዊ እግር ኳስ ቡድን መለያ ለብሶ ሜዳሊያ አይታይም። አርጀንቲናውያንም ሆኑ በመላው ዓለም የሚገኙ የሊዮኔል ሜሲ አድናቂዎች ይህ ቀን እንዳይደርስ ሲመኙ ነበር። የ33 ዓመቷ ሲንቲያ ሎፔዝ በሚሊዮን ከሚቆጠሩ የሜሲ አድናቂዎች መካከል አንዷ ናቸው።
16: የሜሲ ኳስ ማቆም እጅግ ብርቱ ህመም ነው፣ ምክንያቱም በታሪክ ውስጥ ታላቁ ተጫዋች እሱ ነውና። እሱም በሚገባው መልኩ ሙሉ በሙሉ የማያደንቁ አንዳንድ አርጀንቲናውያን መኖራቸው ያ ከባድ ህመም ነው። እውነቱን ለመናገር እያወቅኩት ለምሳይ ወጣው ጊዜ ነው ኢንስታግራም ገብቼ የለጠፈው መልእክት አየሁ። እናም በትልቁ ማቀፌን የሚገልጽ ምልክት ልኬለታለሁ።
4: የ39 ዓመቱ አርጀንቲናዊ እንደ ጎርጎሪዮስ አቆጣጠር በ2022 ኳታር ውስጥ በተደረገው የዓለም ዋንጫ አገሩን ወክሎ ብዙዎች የሚመኟትን ዋንጫ ማንሳት ችሏል። ኦስካር ዶይሌ ከሜሲ ደጋፊዎች መካከል አንዱ ናቸው።
16: የዓለማችን ምርጡ ተሰናበተ። አሁንም ቢሆን እሱን የሚተካ የለም አለ አይደል? ልክ ካሲስ ክሌይን ወይም መሐመድ አሊን የሚተካው እንደሌለ ማለት ነው። በ39 ዓመቱም ድንቅ ብቃቱን የሚያሳየን ተአምረኛ። ስሙኝ እኔን። ቆይ ማን ነው እሱ ያሳካውን በአጠቃላይ ማሳካት የሚችለው? ማን ነው? ፍጹም ልዩ ነው፣ የማይደገም እና ደግሞ ታላቅ። ታኬታዎቹን አድርጎ ብቅ ሲል ደስተኛ የሚያደርገውን የሚያቅ እጅግ ድንቅ ሰው።
4: አርጀንቲናዊው የኳስ ጠቢብ ከዓለም አቀፍ ውድድሮች ጡረታ መውጣቱን ሰኞ ዕለት ይፋ ሲያደርግ ለብሔራዊ ቡድኑ 21 ዓመታት ካገለገለ በኋላ መሆኑ ነው። የ27 ዓመቷ ስፔናዊት አገር ጎብኚ ማሪያ አዮራ የሊዮኔል ሜሲ ኳስ ማቆም በርካቶችን ማሳዘኑን ተናግሯል።
16: እንደሚመስለኝ እዚህ አርጀንቲናም ሆነ ስፔን ውስጥ በጣም የሚያሳዝን ነው። ምክንያቱም እንደምታውቁት ሜሲ ስፔን ውስጥ እጅግ ከፍ ያለ ሀሴት ነበር ያመጣው። ያው በተለይ ለባርሴሎና ይጫወት በነበረበት ጊዜ የሚያሳዝን ቀን ነው ዛሬ።
4: ሊዮኔል ሜሲ ከአባቱ ዜና ረፍት መሰማት በኋላ ጫማ ሊሰቅል መሆኑን ይፋ አድርጎ ነበር። በባርሴሎና የጨዋታ ዘመኑ አሰልጣኙ የነበሩት ፔፕ ጓርዲዮላ ስለ ሊዮኔል ሜሲ ብቃት ሲመሰክሩ እስከ ዛሬም ድረስ ተፎካካሪ ብቃት ያለው ጥበበኛ አልተገኘለትም ብሏል። ለእኔ የኳስ ጨዋታ ብቃት ያለው የምንጊዜም ታላቁ ተጫዋች ነው ሲሉም አክሏል። የአርጀንቲና ፕሬዚዳንት ዣቪየር ሚላይ እናመሰግናለን፣ አስደናቂው ሰው ሲሉ አወድሰውታል። የአርጀንቲና ብሔራዊ የእግር ኳስ ቡድን ደግሞ እስከ ዘመናችን ፍጻሜ ድረስ እንወድሃለን ሲሉ ፍቅራቸውን ገልጠውለታል። ባለፈው የዓለም ዋንጫ ፉክክር ሊዮኔል ሜሲ 8 ኳሶችን ከመረብ በማሳረፍ ከፈረንሳዊው አጥቂ ኪሊያን ምባፔ ቀጥሎም ኮከብ ግብ አግቢ ነበር። ፈረንሳዊው ግብ አዳኝ በሁለት ግቦች ይበልጧል። ሊዮኔል ሜሲ በዓለም ዋንጫ የእግር ኳስ የምንጊዜም ታሪክ በዚያው በኬሊያን ምባፔ በአንድ ግብ ተበልጦ ሁለተኛ ነው። ሁለቱም የግብ ቀበኞች ለዘመናት ኮከብ ግብ አግቢ የነበረው ጀርመናዊው አጥቂ ሚሮስላቭ ክሎዘ ያስቆጠራቸውን 16 ግቦች ካናዳ፣ ዩናይትድ ስቴትስ እና ሜክሲኮ ባዘጋጁት የዘንድሮ የዓለም ዋንጫ መሻገር ችሏል። ሊዮኔል ሜሲ ከዩናይትድ ስቴትሱ ሚያሚ ቡድን ጋር የገባ ውል ገና 2 ዓመት ቢቀረውም የአገሩን መለያ መልበስ እስካቆመበት ጊዜ ድረስ ለአርጀንቲና ቡድኑ 207 ጊዜ ተሰልፏል። 125 ግቦችንም ከመረብ አሳርፏል። ይህ ለሊዮኔል ሜሲ የምንጊዜም ክብር ወሰኑ ነው። እሱን የሚተካ ተጫዋች መቼ ይሆን ብቅ የሚለው? ወይንስ አድናቂዎቹ እንደሚሉት መተኪያም የሌለው የኳስ ጠቢብ ሆኖ ይቀር ይሆን ሊዮኔል ሜሲ?
2: እንደገና ማንተጋፍቶት ስለሺ ያጠናቀረው ዘገባ ነበር። ወደ ሳምንታዊ ዝግጅቶቻችን ባጭር ሙዚቃ እንለፍ።

0: ሙዚቃውን ከዚህ በላይ ማጫወት አልቻልንም። በቂ ጊዜ የለንም። ወደ ሳምንታዊ ዝግጅቶቻችን አልፈናል። ቀዳሚው ጤናና አካባቢ ነው። በጋምቤላ ክልል ማጃንግ ብሔረሰብ ዞን ውስጥ የሚገኘው የማጃንግ ጥብቅ ደን የከባቢ ሕይወት ጥበቃ ወይም የባዮስፌር ሪዘርቭ ተብሎ ዓለም አቀፍ እውቅና አግኝቷል። ጥብቅ ደኑ በተባበሩት መንግስታት የትምህርት የሳይንስና ባህል ድርጅት ዩኔስኮ በእንግሊዝኛ ምህጻሩ ከ8 ዓመት በፊት የተመዘገበና በርካታ ዕድሜ ጠገብ ዛፍ እንዲሁም ልዩ ልዩ የዱር እንስሳት የያዘ ሲሆን፣ በአሁኑ ወቅት ግን ሕገወጥ የደን ጭፍጨፋ ሰለባ በመሆኑ ተገቢው ጥበቃ እንደሚሻ በደኑ ላይ ከዚህ ቀደም ጥናት የደረጉ አንድ ባለሙያ አሳስበዋል። ነጋሳ ደሳለኝ ከአሶሳ ዝግጅቱን አጠናቅሮ ልኮልናል።
1: ጤናና አካባቢ።
2: ጤና ይስጥልኝ የዝግጅታችን ተከታታዮች። የዛሬው ሳምንታዊ መሰናዷችን በጋምቤላ ክልል የሚገኘውና በተባበሩት መንግስታት የትምህርት ሳይንስና ባህል ድርጅት ዩኔስኮ የተመዘገበውን የማጃንግ ዞን ደን ይዞታ ላይ ያተኩራል። ኢትዮጵያ በተለያዩ ወቅቶች የሚዳሰሱና የማይዳሰሱ ቅርሶችን በተባበሩት መንግስታት የትምህርት ሳይንስና የባህል ድርጅት አስመዝግባለች። በጋምቤላ ክልል የሚገኘው የማጃንግ ዞን ደን በዚሁ የመንግስታቱ ድርጅት ተቋም በ2009 ዓ.ም የዓለም የከባቢ ሕይወት ጥበቃ ወይም የባዮስፌር ሪዘርቭ ሆኖ ተመዝግበዋል። የዩኔስኮ መረጃ እንደሚያመለክተው በማጃንግ ደን ይዞታ ውስጥ 550 የሚደርሱ የእጽዋት ዝርያዎች፣ 33 አጥቢ እንስሳቶችና 130 የወፍ ዝርያዎች ይገኛሉ። በተጨማሪም የማጃንግ ደን ዛፎች አፍሮ ሞንቴን የሚባሉ ወይም በደጋማ አካባቢዎች ቀዝቃዛና እርጥበታማ ለሆኑ ከፍታዎች ተስማሚ የሆኑ ልዩ ዛፎች እንደሆኑ ዩኔስኮ መረጃ ያመለክታል። የማጃንግ ደን በዩኔስኮ ከተመዘገበ ወዲህ በተለያዩ ወቅቶች ለህገወጥ የደን ጭፍጨፋ ሰለባ መሆኑንና ነባር የተባሉ ዛፎችን ባልታወቁ ሰዎች እየወደሙ እንደሚገኙ ተገልጸዋል። በማጃንግ ብሔረሰብ ዞን የእርሻና ተፈጥሮ ሀብት መምሪያ ኃላፊ አቶ ነቢያት ያዕቆብ በደኑ ላይ የተደቀነው ችግር ለመፍታት በህገ ወጥ ተግባር ላይ ተሳትፈዋል የተባሉ ግለሰቦችን ለህግ ለማቅረብ በሂደት ላይ እንደሚገኙ አብራርተዋል። ደኑ ከመቶ ዓመት በላይ እድሜ ያላቸው ዛፎችና ልዩ ልዩ የዱር እንስሳት መገኛ መሆኑን የተናገሩት አቶ ነቢያት እነዚህ በደኑ ላይ አደጋ ደቅነዋል የተባሉ ግለሰቦች ዛፎችን ከመቁረጥ በተጨማሪ በእሳት እንደሚያቃጥሉም ገልጸዋል። ይህንን ችግር የፈጠሩ ግለሰቦችን ለመለየትና ለህግ ለማቅረብ ክትትል እየተደረገ እንደሚገኝም ተናግረዋል።
3: ምናልባት መቶ አካባቢ በተለይ ብዙ እጽዋቶች አሉ። ትላልቅ ፍሮ ዛፎች አሉ። ብዙ ዓመት በላይ ደግሞ የጠቅም ዛፎች አሉ። ብዙ ጥቅምታዎች አሉ። ጫካዎች ነው የሆኑ ስምሪት አድርጎ የወረዳ ሁለት ሹራን ሶስት አምራር ሶስት አምራር ለዚህ ጊዜ እንዲከታተሉ ለክትትሉ እንዲመጥ በቅርበት እዚህ ቅጠያሉና በሪዘም አመራር ልክፎ እዚያ ሰፎ እንዲያደርጉ ለምን ወደመ ቦታ ይለካል በምን ዙሪያ እየተፈተለ እና ልክ ይደረጋልና ለባላ ሰሳቢዎች አንድ የሆነ በዛ ህግ ጠየቁ መለየት እዛ ይህ ስራ ነው የጀመርነው እና ስራው ገና ሂደት ገና ይቀጠላል። በእቅድ ለሚመራ ከዛ በኋላ ከወጡ በኋላ ለኛ ስራ ይሰራል። የቦታው ዝግጅት የተለጠፈት መለየት ስራ ይሰራል። በዚሾች ከዛ በኋላ ሰዎቹ ወጥቻ ሰርቻፊዎቹን ማ እንደሆነ ጥቅ መጠየቅ ና መጀመጠጃ ይቀጠላል እና ህብረተሰቡ ግንዛቤ እንዲያደርጉ እዚህ ስራ የጀመር ነው።
2: ይህ በዓለም አቀፍ ደረጃ እውቅና ያገኘው የማጃንግ ደን ለመጠበቅ የአካባቢው አስተዳደር ትኩረት በማድረግ ለትውልድ ማሸጋገር እንዳለበት በዚሁ ደን ላይ ጥናት ያደረጉ አንድ ባለሙያ ተናግረዋል። የማጃንግ ዞን ብልጽግና ፓርቲ ጽህፈት ቤት ኃላፊ የሆኑት አቶ ዮናስ ተኩምሳ በደኑ ላይ የተደቀነውን አደጋ ለመከላከል በዞኑ ጉዳዩን ለመከታተል ተቋቁመዋል ባሉት ግብረ ኃይል በኩል ክትትል እየተደረገ ነው። ከዚህ ቀደም የዞኑ ማህበረሰብ በአካባቢ ጥበቃ ጃንግ በሚባለው ስርዓት የደን ጥበቃ ሲያደርግ መቆየቱን ገልጸው በአሁኑ ወቅት ደግሞ ይህ ስርዓት እየቀረ መምጣቱንና ህገወጥ የደን ምንጣሮ መበራከቱን አመልክተዋል።
4: ዝም ብሎ ጫካ ውስጥ ይገባሉ። የተወሰነ ሰው ተወላጁን እዛ አግኝቶ አብሮ ይገቡና ከልክ በላይ ምንጣሮ፣ አላስፈላጊ ምንጣሮ የመነጥሩ ያሉት ሰዎች ነው ያሉ ከደቡብም ከመሀል ከተማም ከልክ ሌላ ቦታም። እያንዳንዱ ጎሳ ደግሞ የራሱ የሆነ ጃንግ አለ። ጃንግ ማለት የራሱ ደን የምጠብቅበት ስርዓት አለ። ይሄ ስርዓት ድሮ ጊዜ የነበረው እዚህ ለማር አደን ሲሄዱ ምን ሲያደርጉ ሂዶ እዛ ይሰራሉ። ነገር ግን አሁን ባለው ሁኔታ እነዚህ ጃንግ ያሉ ሰዎችም ራሱ ችግር የፈጠሩ እነሱ ናቸው። ምንድን ነው ይሄን ወደ የት ቀየሩት? ይሄን ወደ ሌላ ነገር ቀየሩት። ይሄ የኔ ጃንግ ስለሆነ እኔ ነኝ እንደፈለግኩ ማድረገው የሚለው ነገር ከመንግስት ወጣና በቃ ወደ ሌላ አካል የማሳለፍ ሁኔታ ታየ። በእነሱ በኩል እነሱ አሁን የኔ ጃንግ ስለሆነ እኔ ሌላ ይሄን መሬት እኩል ሰጣለሁ እክለ በአለማጥሮ ነው የምልህ ያንን እንደገና የተበቁ ጃንግ ራሱ በገውጡ ሲያጨፈጨፉ እነሱ ናቸው እኛ ባለፈው ገብግብ ስንደርስበት ይ አሁን ከዚህ በፊት የነበረው አሰራር ጥሩ ነው የተበቁ ነበር ግን በአሁኑ ሰዓት የቀበሌ አመራሮችና እንደዚህ ጃንግ አለን ብሉ ሰዎች ደንዱን በዛ ወደ ሌላ ነገር ያሳለፉ ስለሆነ እሱ ላይም ችግር እንዳለ ባለፈው አረጋግጠናል።
2: የማጃንግ ዞን ደን ጎደሬና መንገሺ በሚባሉ ሁለት ወረዳዎች ውስጥ የሚገኝ ሲሆን መንገሺ በሚባለው ወረዳ ውስጥ የሚገኘው የደን ክፍል አብዛኛው በሰው ሰራሽ አደጋዎች ጉዳት እየደረሰበት እንደሚገኝ ተገልጿል። በዚሁ ደን ላይ ከዚህ ቀደም ከተደረገው ጥናት ላይ ተሳተፉ ስማቸው እንዲጠቀስ ያልፈልጉ አንድ ባለሙያ እንዳብራሩት ባዮስፌሩ ሲመዘገብ የመጀመሪያው ኮር ወይም ጥብቅ አዋሳኝና ሽግግር የተባሉ ሶስት ዋና ዋና ክፍሎች በተመዘገበበት ወቅት የነበረው ሲሆን ሽግግር ተብሎ የተለየው የደን ክፍል አካባቢ ሰዎች የተለያዩ ልማቶችን የሚሰሩበት፣ አዋሳኝ በተባለው ስፍራ ደግሞ ለጥናትና ምርምር ብቻ የተፈቀደ የደኑ ይዞታ እንደሆነ አመልክቷል። በአሁኑ ወቅት ጥብቅ ደኑ ህገወጥ ደን ጭፍጨፋ ሰለባ መሆኑን ገልጸው ከሰው ንክኪ መጠበቅ እንዳለበት አመልክቷል።
5: እንደ መጀንግ ባይስፈልጋ 8 ኮሬሪያዎች አሉ ለምሳሌ ማለት ነው። አንዱ ኮሬሪያ ከ43800 አካባቢ አንዱ ኮሬሪያ ጎደሬ ወረዳ ላይ ነው። 7ቱ መንገሽ ወረዳ ናቸው። እንግዲህ እና አሁን ላይ በፈር አይደለም በፈር እንግዲህ ቅድም እንዳልኩ ቀፎና ምርምር ደን ተከላ እነዚህ ነገሮች ነው የሚከናወኑበት። በፈሩ አልፎ ጥብቅ ደን እንግዲህ ከመረመሩ ውጪ ለምንም አይውልም እያልን ነው። መረመርና ተከታተሉ እንጂ ነገር ግን እዚህ ጎደሬ ላይ ያለውም በፈሩን አልፎ ኮሬሪያው የለም ማለት ትችላለህ። አሁን ላይ ባለው ነባራዊ ሁኔታ የለም ማለት ትችላለህ። ይሄን ደግሞ አመራሩ ሁሉም ያውቃል። አመት ከያዩ ጥናቶች እንጂ ተጠንቷል። በአመት እንግዲህ ምን ያክል ደን እንደተጨፈጨፈ ከባዮስፌር ሪዘርቭ ከተመዘገበ በኋላ ምን ያክል እንደተጨፈጨፈ ለወደፊት ደግሞ ካልተጠበቀ አሁኑ ኮንትሮል ማድረግ ካልተቻለ በምን ያክል አመት ይሄ ደን ሊያልቅ እንደሚችል በክልል ደረጃም በዞን ደረጃም ወረዳ ደረጃም ወርክሾፕ ተዘጋጅቶ ለማስገንዘብ ተሞክሯል። ነገር ግን እዚህ ጥብቅ ደን ነው በፈሩን አልፎ አዋሳኙን አልፎ እንግዲህ ይሄ ማለት በጣም ተስፋ አስቆራጭ ነው።
2: በሐምሌ 2009 ዓ.ም በተባበሩት መንግስታት የትምህርት ሳይንስና ባህል ድርጅት መመዝገቡን የተናገሩት ባለሙያው በደኑ ጥብቅ ወይም ኮር ተብሎ በተለየው ስፍራ የሚገኙ ድመጠገብ ዛፎች እየተቆረጡ ለተለያዩ ህገወጥ ተግባራት እየዋሉ ይገኛሉ። እነዚህ ስፍራዎች ከዚህ ቀደም ተጽዕኖ የማያሳድሩና ለምርምር ብቻ የተፈቀዱ የደኑ ክልል እንደሆኑም ጠቁመዋል። ደኑ ካለው ዕድሜና ይዞታ በውስጡ ያካተታቸው እንስሳትና የአዋፋት አይነትና ብዛት ደኑ ከፍተኛ ጥበቃ እንደሚያስፈልጉ አመልክተዋል። ደኑ በኢትዮጵያ ብቻ የሚገኙ ዛፎችና አዋፋት መገኛ እንደሆነም ተገልጿል።
5: ያው ይሄ የመጀንግ ደን ሐምሌ 2009 ዓ.ም ነበር በተባበሩ መንግስታት የትምህርት ሳይንስና ባህል ድርጅት በዩኒስኮ የተመዘገበው። እንግዲህ በወቅቱ ከ669ኛው ባዮስፌር ሪዘርቭ ሆኖ የተመዘገበ ኦልሞስት ይመስለኛል ከ771ዱ ባዮስፌር ሪዘርቭ 669ኛ ሆኖ ነው እንግዲህ በ2009 ዓ.ም በዩኒስኮ የተመዘገበው። የመጀንግ ደን ባዮስፌር እንግዲህ ከስፋት አንጻር ስናየው አጠቃላይ ዞኑ ነው ባዮስፌር ሪዘርቭ ተብሎ የተመዘገበው። ባዮስፌር ሪዘርቭ ተብሎ ሲመዘገብ 224,924 ሄክታር ነው አጠቃላይ ባዮስፌር ሪዘርቭነት የተመዘገበ። ይህም ደግሞ ባዮስፌር ጥንሰ ሀሳቡ ራሱ በዞኔሽን የተከፋፈለ ነው። ከሶስቱ ዞኖች እንግዲህ ኮሬሪያ፣ በፈርና ትራንዚሽን ተብሎ ነው የተከፋፈለው። ያው ከብዝሃ ህይወት እና ባህል አንጻር ስናየው 550 የሚደርሱ የዛፍ ዝርያዎች የእጽዋት ዝርያዎች አሉ በታል በወቅቱ በተደረገው ጥናት ወደ 33 አይነት የአጥቢና የዱር እንስሳቶች ይገኛሉ። መረጃው ያው ጥናቱ የሚያመለክተው ማለት ነው ያው በዩኒስኮ እንዲመዘገብ መጀመሪያም ጥናት ስል ተደርጎ ስለነበረ 180 የወፍ አይነቶች ይገኙበታል። 20 የተሳቢ እንስሳ ዝርያዎች ይገኙበታል። ጥናቱ ያው እንግዲህ በጥናት የተረጋገጠ ነው። ይሄ እንግዲህ ያው በኢትዮጵያ ብቻ የሚገኙ እነዚህ ቢያንስ ወደ 27 እጽዋቶች በዚሁ በባዮስፌር ሪዘርቭ የሚገኙ ናቸው። 5 የወፍ ዝርያዎች እንደዚህ ኢንደሚክ የሚባሉት እነዚህ ብርቅዬ የሚባሉት 3 ተሳቢ እንስሳቶች እዚሁ ባዮስፌር ሪዘርቭ ውስጥ ነው የሚገኙት።
2: የማጃንግ ብሔረሰብ የራሱ የሆነ የደን አጠባበቅ ስርዓት እንዳለው የተናገሩት ባለሙያው ጃንግ የተባለው የደን አጠባበቅ ስርዓት ደኑ ከመቶ ዓመታት በላይ እንዲጠበቅና ዓለም አቀፍ እውቅና እንዲያገኝ አስተዋጽኦ ማበርከቱን ተናግሯል። የአካባቢው ማህበረሰብ በንብ ማነብ የታወቁና በአመት 3 ጊዜ ማር ለገበያ የሚያቀርቡ ሲሆን ማር ለማጃንግ ህዝብ አንዱ ከፍተኛ የገቢ ምንጭ መሆኑን አክለዋል። በከተማ መስፋፋትና የህዝብ ቁጥር መጨመር ለአካባቢው መራቆትና ደን ጭፍጨፋዎች መበራከት ምክንያት የሆነ እንደሚገኝ አስተያየታቸውን ሰጥተዋል። በማጃንግደና አካባቢ የሚሰጡ ኢንቨስትመንት ስራዎችም የራሱን ተጽዕኖ እያሳደረ እንደሚገኝ ተገለጸ ሲሆን ለአካባቢው ልማት ከተፈቀዱ ይዞታዎች ውጪ በደኑ አቅራቢያ ያሉ ይዞታዎች ጥበቃ ካልተደረገላቸው አሁን ካለው የበለጠ የከፋ ጉዳት ባዮስፌሩ ላይ ሊደርስ እንደሚችል ጠቁመዋል። ደኑን ለመታደግ በአቅራቢያው የኢንቨስትመንት ስራን አለመፍቀድና ህገወጥ ተግባራት ላይ የተሳተፉ ግለሰቦችን ለህግ ማቅረብ ከአስተዳደሩ አካላት እንደሚጠበቅም ገልጸዋል።
5: በፊት ላይ እንግዲህ ባዮስፌር ሪዘርቭ ከመመዝገቡ በፊትና እንደተመዘገበ በነበረበት ሰዓት ከፍተኛ የሆነ የዝናብ ስርጭት ነበረ፣ የምርት ችግርም አልነበረም። አሁን ላይ ስናየው እንግዲህ ያው እንዳልኩ እነዚህ ክሊር ከት በሚሆኑ ሰዓት የጎርፍ መጠን ከፍተኛ የሆነ የጎርፍ መጠን ወደ ወንዞ የውሃ ሙላት እንዲከሰት እያደረገ ነው። አካባቢው ላይ ንፋስ፣ ድርቅ፣ ዝናብ መቆራረጥ አካባቢው እንዳልነበረ እየሆነ ነው እና አሁን ላይ ደኑ አለ ማለት በጣም ከባድ ነው። አሁን ያው ያለበት ሁኔታ ይሄ ነው እንግዲህ እየደረሰበት ያለው ጉዳት። ለዚህ ጉዳት ደግሞ ዋና መንስኤ አንደኛ የአካባቢው አስተዳደር ነው። እንግዲህ ያው ይሄን ደን እንግዲህ የሚጠብቀው ወይ ከክልል ወይ ከፌዴራል መጥቶ አይደለም። የአካባቢው አስተዳደር በባዮስፌር ሪዘርቭ ይመዝገብልኝ ብሎ ቀበሌ አምኖበት ወረዳ ዞን ክልሉ አምኖበት ነው እንግዲህ ወደ ፌዴራል ወስዶ በዓለም አቀፍ ሳይንስና ትምህርት ቅርስነት እንዲመዘገብ የተደረገና ይሄን ያክል ነው እየደረሰበት ያለው ጉዳት።
2: በዩኔስኮ የተመዘገበው የማጃንግ ደን ከ225,000 በላይ ሄክታር ስፋት ያለው ሲሆን ከሰው ንክኪ መጠበቅ አለበት ተብሎ የተለየው የደኑ ክፍልም በህገ ወጥ የደን ጨፍጫፊዎች በስፋት መቆረጡንና ለከሰልና ሌሎች ጉዳዮች በስፋት አገልግሎት ላይ እየዋለ እንደሚገኝ በደኑ ላይ ጥናት ያደረጉት ባለሙያው አብራርተዋል። እድመ ጠገብ የሆኑ ዛፎችም ማውደም ለአካባቢው አየር መዛባትና ለጎርፍ ተጋላጭ ሊያደርግ እንደሚችል ባለሙያው ስጋታቸውን ገልጸዋል። በመሆኑም ይህ በዩኔስኮ የተመዘገበው ጥብቅ ደን አስፈላጊውን በቃ ማግኘት እንዳለበትም ተናግረዋል። አድማጮቻችን፣ ለዛሬው ያዘጋጀነው መሰናዷችን ይህንን ይመስል ነበር። ከዝግጅቱ ጋር ነጋሳ ደሳለኝ ነበርኩ። ጤና ይስጥልኝ።
0: አውሮፓና ጀርመን ነው ተከታዩ ዝግጅት። ዛክሰን አንሃልት በተባለው በምስራቅ ጀርመኑ ፌዴራላዊ ግዛት በመጪው እሁድ በሚደረገው ምርጫ በግዛቱ ከፍተኛ ድጋፍ ያለው በጀርመንኛ ምህጻሩ AfD የተባለው መጤጠል የሚባለው ፓርቲ ሊያሸንፍ የመቻሉ እድል የሰፋ መሆኑ እያነጋገረ ነው። የዛሬው አውሮፓና ጀርመን ዝግጅታችን የቅድመ ምርጫውን ድባብ፣ የስደተኞችን ስጋትና ከምርጫው የሚጠበቀውን ጉዳይ ይቃኛል። ሂሩት መለስ አጠናቅረዋለች።
6: አውሮፓና ጀርመን
7: ከ16ቱ የጀርመን ፌዴራዊ ግዛቶች አንዷ ናት። ምስራቅ ጀርመን የምትገኘው የዛክሰን አንሃልት ፌዴራዊ ግዛት። ታዲያ በዚህች አነስተኛ የቀድሞዋ የምስራቅ ጀርመን ግዛት በመጪው እሁድ የሚካሄደው ምርጫ በጀርመን ብቻ ሳይሆን በዓለም አቀፍ ደረጃ ከፍተኛ ትኩረት ስቧል። የዚህም አብዩ ምክንያት የጀርመን የህገ መንግስት ደህንነት አስከባሪ መስሪያ ቤት ቀኝ ጽንፈኛ ሲል የፈረጀው መጤጠል የሚባለው አማራጭ ለጀርመን በጀርመንኛው ምህጻር AfD የተባለው ፓርቲ እጩ በጀርመን ታሪክ ከሁለተኛው ዓለም ጦርነት ወዲህ ለመጀመሪያ ጊዜ የግዛቲቱ መሪ ሊሆኑ እንደሚችሉ ከወዲሁ እየተነገረ መሆኑ ነው። ይህ ትንበያም መሰረት ያደረገው ፓርቲው በአሁኑ ጊዜ በግዛቲቱ ያገኘው ድጋፍ ከተቀናቃኞቹ ነባርና አንጋፋ ፓርቲዎች ጋር ሲነጻጸር በሰፊ ልዩነት ከፍ ማለቱ ነው። የቅርብ ጊዜ አስተያየት መመዘኛዎች AfD ከፍተኛ ድጋፍ እንዳለው አረጋግጠዋል። በዚሁ መሰረትም ፓርቲው በግዛቲቱ ያገኘው የህዝብ ድጋፍ ከ40% በልጧል። ከተመሰረተ 13 ዓመታት ያስቆጠረው ፓርቲው በቀኝ ጽንፈኛ ፓርቲነት ቢፈረጅም የሚያገኘው የህዝብ ድጋፍ ግን ጨመረ እንጂ አልቀነሰም። በአሁኑ ምርጫ ፓርቲውን ወክለው የሚወዳደሩት ኡልሪሽ ዚግመንድ እስካሁን በተካሄዱ የአስተያየት መመዘኛዎች በግልጽ እየመሩ ነው። ዚግመንድ በቅርቡ እንደተናገሩት ትኩረታቸው ወደ ጀርመን በሚካሄድ ፍልሰት ወይም ስደተኞች ላይ ነው። ፍልሰትን እንደገና እናደራጃለን ያሉት እጩ ተወዳዳሪ ዚግመንድ ስርዓቱን ይበዘብዛሉ ያሏቸው ስደተኞች ወደ መጡበት መሄድ አለባቸው ብለዋል።
8: ግን በዋና ዋና ጉዳዮች ላይ ማተኮር እንፈልጋለን። ከሁሉም በላይ አገራችን ዛሬ ወደምትገኝበት ደረጃ ያደረሳት የተሳሳተ ፍልሰት። እነዚህ ለእኛ ለራሳችን ከፍተኛ ገንዘብ ያጎደሉብናቸው። በዚህ ምክንያት ዋናው ቅድሚያ የሚሰጠው ጉዳይ ፍልሰትን እንደገና ማደራጀት ነው። አስተዋጽኦ ማድረግ የሚፈልጉትንና እዚህ በህገወጥ መንገድ ስርዓታችንን የሚበዘብዙትን መለየት ነው። እነዚህኞቹ ወደ ሀገራቸው መላክ አለባቸው።
7: 36 ዓመታት ለሚጠጋ ጊዜ ማለትም ምስራቅና ምዕራብ ጀርመን ከተዋሃዱ ወዲህ ግዛቲቱ ስትመራ የቆየችው በወግ አጥባቂው በመሃል ቀኙ በክርስቲያን ዲሞክራት ህብረት ፓርቲ በጀርመንኛው ምህጻር በሴዴኡ ነው። በአሁኑ ጊዜ ግን ሴዴኡ በግዛቲቱ ያለው ድጋፍ ከአኤፍዴ ጋር ሲነጻጸር እጅግ አሽቆልቁሎ ከ23 እስከ 25 በመቶ ወርዷል። ሌሎቹ ነባር ፓርቲዎችም ተመሳሳይ እጣ ነው የገጠማቸው። ለምሳሌ የግራዎቹ ፓርቲ 13 በመቶ ድጋፍ ብቻ ሲያገኝ፣ በሚገርም ሁኔታ የመሃል ግራ አቋም የሚያራምደው አንጋፋው የጀርመን ሶሻል ዲሞክራቶች ፓርቲ በመጻሩ የኤስፒዲ የህዝብ ድጋፍ ከ6 እስከ 7 በመቶ ብቻ ሆኗል። በስካሁኑ የአስተያየት መመዘኛ ውጤት ለተፈጥሮ ጥበቃ የሚታገለው የአረንጓዴዎቹ ፓርቲና ባልሃብቶችን የሚያበረታታው የነጻ ዴሞክራቶቹ ፓርቲ በዛክሰን አንሃልት ፓርላማ ውስጥ መግባት መቻላቸው አጠራጥሯል። ዛክሰን አንሃልትን ለ15 ዓመታት የመሩትን የሴዲኡ ፖለቲከኛ ራይነር ሃስልሆፍን ባለፈው ጥር የተኩት የሴዲኡ ፖለቲከኛ ስቬን ሹልትስ ናቸው። በአሁኑ ምርጫ ከአይኤፍዲ ውጪ ጋር የሚፎካከሩት ታዲያ ሹልስ ከተሸነፉ በግዛቲቱ ገዝፎ የቆየው ሴዲኡ ያበቃለታል። በአሁኑ ጊዜ ሴዲኡ ግዛቲቱን የሚመራው ከሶሻል ዴሞክራቶችና ከነጻ ዴሞክራቶች ፓርቲዎች ጋር ተጣምሮ ነው። የአሁኑ የዛክሰን አንሃልት ጠቅላይ ሚኒስትር ስቬን ሹልስ አኤፍዴ በስደተኞች ላይ የሚያራምደውን አቋም ትክክለኛ ያልሆነ ሲሉ በአንድ የምርጫ ዘመቻ ወቅት ተችተዋል።
9: In den Krankenhäusern arbeiten überall Menschen.
8: በሆስፒታሎች ውስጥ ከውጭ አገር መጥተው እዚህ ጠንክረው የሚሰሩ ሰዎች በየቦታው አሉ። በብዙ ኩባንያዎች ውስጥ መሰረታቸው የውጭ የሆነ ሰራተኞች አሉን። አንድ ሶስተኛ የሚሆነው የኢንዱስትሪ የውጭ ንግድ በሚካሄድበት ሀገር ውስጥ ስለራሳችን ብቻ ስለምንጨነቅ ምንም አያስፈልገንም ካልን በመጨረሻ ይህ ለዛክሰን አንሃልት ትልቅ ችግር ነው።
7: አይኤፍዴ በመሰረታዊነት ከሚቃወማቸው ጉዳዮች ውስጥ መንግስት የውጭ ዜጋ ነርሶችን መመልመሉና በሌሎችም የስራ መስኮች የሚፈለጉ የውጭ ዜጎች ወደ ጀርመን ማስገባቱ ይገኙበታል። በዛክሰን አንሃልት ዋና ከተማ ማግድቡርግ የሚገኙ የውጭ ዜጎች ድርጅቶች ባለቤቶች አይኤፍዴ በፍልሰት ላይ የሚያራምደውን አቋም በመጻረር ባለፈው አርብ ለጊዜው ሱቆቻቸውን በመዝጋት ተቃውሟቸውን ገልጸው ነበር። በዛክሰን አንሃልት የስደተኞች ምክር ቤት አባል ሰይድ እንደተናገሩት በግዛቲቱ የሚገኙ የውጭ ዜጎች የሁዱ ምርጫ በእጅጉ እያሳሰባቸው ነው። ወደፊት ደህንነታቸውም በእጅጉ ያሰጋቸዋል።
8: በርካታ መሰረታቸው የውጭ የሆነ ሰዎች ፍርሃት ይሰማቸዋል። እርግጠኛም አይደሉም። ስለ ምርጫው እያሰቡ ነው። ከዚህ በኋላ ስለሚሆነውም እንዲሁ። እዚህ ደህንነታቸው ተጠብቆ በክብር መኖር መቻላቸው ያሳስባቸዋል።
7: ሙስጠፋ ግሮነር የአይኤፍዲ ፖሊሲ ተጽዕኖ ያሳድርብኛል ከሚሉት የውጭ ዜጎች አንዱ ነው። ሱቆቻቸውን በመዝጋት ተቃውሟቸውን ከገለጹት የውጭ ዜጎች ጎን መቆሙን የሚናገረው ግሮነር በአሁኑ ጊዜ በግዛቲቱ ያለውን ድባብ ሲገልጽ ብዙዎች ከአይኤፍዲ በኩል በሚሰነዘር ዛቻ ፍርሃት ውስጥ መሆናቸውን ተናግሯል። ይህም እናቱንና እርሱን እንዲሁም የማግድቡርግን ህዝብ የሚያካትት ነው።
10: Viele Menschen haben Angst.
8: በርካታ ሰዎች እየፈሩ ነው። ከሁለት ሳምንት በፊት እናቴን አናግሬያት ነበር። እዚህ ስትኖር 34 ዓመታት ተቆጥረዋል። በታህሳስ ወር ከዚህ ለቃ እንደምትሄድ ለመጀመሪያ ጊዜ ነግራኛለች። በሚቀጥሉት 3 ወራት ነገሮች እንዴት እንደሚቀጥሉ ተመለከተና ከዚህ ለቆ መሄድን እንደ አማራጭ ይዛለች። በእውነት ይህ ጎዳኛል።
7: ምኞታቸው ዲሞክራሲ የሰፈነበት ማህበረሰብ መሆኑን የገለጹት እኚህ የአይኤፍዴ ተቃዋሚ ደግሞ ፓርቲውን ይወነጅላሉ።
8: ምክንያቱም ሰዎች ነጻ የሆኑበትና ሁሉም እኩል የሆነበት፣ ዘረኝነት የሌለበት፣ ፋሽስቶች የሌሉበት፣ ነገር ግን እውነተኛ ዴሞክራሲ የሚሰፍንበት ማህበረሰብ እፈልጋለሁ። እኔም እነዚህን ቅድመ ሁኔታዎች የማያሟላ ስለሆነ የአይኤፍዴ ፓርቲን እቃወማለሁ። እናም ይህ ፓርቲ በእርግጥ መታገድ አለበት ብዬ አስባለሁ። ለሌሎች ሰዎች ጠላት ነው። እናም የሚናገረው እውነት አይደለም። በትክክል እየዋሹ ነው። ለህዝብ እየዋሹ ነው።
7: Genau, sie lügen die Bevölkerung an. በግዛቲቱ የሚኖሩትና የሚሰሩት ትውልደ ሶሪያዊው የልብ ሐኪም አይማን አሊ ዩሱፍ የዛሬ 12 ዓመት ነበር ወደ ጀርመን የተሰደዱት። አሁን የጀርመን ዜጋ ሲሆኑ ኩዌድሊንቡርግ በተባለችው ከተማ በሚገኝ ክሊኒክ ውስጥ በሙያቸው እየሰሩ ነው። እርሳቸው እንደሚሉት ህሙማንና የሥራ ባልደረቦቻቸው በደንብ ተቀብለዋቸዋል። ሆኖም አልፎ አልፎ በጎዳናዎች ላይ ጥላቻ እንደሚያጋጥማቸው ይናገራሉ። እርሳቸው ብቻ ሳይሆኑ ሂጃብ የሚያደርጉት ባለቤታቸውና ሴት ልጃቸውም ተመሳሳይ ጥላቻ ይደርስባቸዋል። እናም ሐኪሙ ይህ በውጭ ዜጎች ላይ የሚደርስ ጥላቻ ይስፋፋል የሚል ስጋት አላቸው።
8: በውጭ ዜጎች ላይ ሰዎች ላይ የሚደርሰውን የተስፋፋውን ጥላቻ ፈራለሁ። እንደዚያ ከሆነ ሁኔታው እንደገና መገምገም አለበት። እዚህ ደስተኛ ብሆንም ነገር ግን ባለቤቴና ልጆቼም ረክተው መኖር አለባቸው። በፍጥነት መወሰን አልፈልግም። ሁኔታውን መመርመርና በእርግጥ ወደ ስልጣን ከመጡ ምን እንደሚፈጠር ማየት አለብን። ጥላቻው ከተስፋፋና ሁኔታው ከተለወጠ ሌላ መፍትሄ መፈለግ አለበት።
7: በጀርመንም ይሁን በሌላ ሀገር በሙያቸው መስራት እንደሚችሉ የተናገሩት ዶክተር አሊ ዩሱፍ ጥላቻው ከተባባሰ ግዛቲቱን ለቀው መሄዳቸው አይቀርም።
8: አሁን ጀርመናዊ ነኝ። ቤተሰቦቼም የጀርመን ፓስፖርት አላቸው። የትም ሄጄ መስራት እችላለሁ። ዛክሰን አንሃልት ብቻ አይደለም፣ ሌሎች የጀርመን ፌደራል ግዛቶች መሄድ እችላለሁ። በሌሎች ሀገራትም መስራት እችላለሁ። ምንም ችግር የለብኝም። ጥላቻው በእርግጥ እንደጨመረ ከተሰማኝ ያ ለእኛ ተቀባይነት አይኖረውም። እንግዲህ በቃ እዚህ ጨርሰናል።
7: ዶክተር ማቲያስ ፎዝ ኩዌድሊንቡርግ የሚገኘው የልብ ሕክምና ክሊኒክ ዋና ኃላፊ ናቸው። በክሊኒካቸው የሚሰሩ የውጭ ዜጋ ሐኪሞች ባይኖሩ ስራውን ማካሄድ እንደማይቻል ምስክርነታቸውን ሰጥተዋል።
8: ከፍተኛ ብቃት ያላቸው በደንብ ስለተዋሃዱ መሰረታቸው የውጭ የሆነ የሥራ ባልደረቦችን በተመለከተ ውይይት ማድረግ ጠቃሚ አይደለም እላለሁ። እነሱ ባይኖሩ ኖሮ ቀዶ ጥገና ማድረግ እንኳን አንችልም ነበር። እንፈልጋቸዋለን፣ አለበለዚያ ሆስፒታሉን መዝጋት ይኖርብኛል።
7: ዶክተር ማቲያስ ፎዝ እንደተናገሩት ሐኪሞቹ በስራ ገበታቸው ተረጋግተው እንዲሰሩ እንዳይረበሹ የተቻላቸውን ሁሉ ጥረት በማድረግ ላይ ናቸው።
8: እነዚህ ከፍተኛ ብቃት ያላቸው ባለሙያዎች ናቸው። ማድረግ ያለባቸው እጃቸውን ወደ ላይ በማንሳት ሌላ ቦታ መስራት ፈልጋለሁ ማለት ብቻ ነው። ሌላ የሚፈልጋቸው ያገኛሉ። ይህ ለእኛ በጣም የተለየ ነገር ነው። እናም ይህን ማየት አልችልም። እናም እንዲደርስብን አንፈልግም። ለዚህ ነው ልናደርግ የምንችለውን ሁሉ የምናደርገው። ለዚህ ነው ጥሩ ስራ እየሰራችሁ ነው። ከስራ ባልደረቦቻችሁ ጋር በደንብ ተዋህዳችኋል። እዚህ ትፈለጋላችሁ። እባካችሁ እዚሁ ቆዩ፣ አሁን አትረበሹ የምንላቸው።
7: በዛክሰን አንሃልት ምርጫ የሚካሄደው የፊታችን እሁድ ነው። ጸረ ፍልሰት አቋም የሚያራምደው የሩሲያ ወዳጅ የአይኤፍዴ እጩ ዚግመንድ ብቻቸውን መንግስት ለመመስረት የሚያስፈልጋቸው ድምፅ ካላገኙ ከሌሎች ፓርቲዎች ጋር መጣመራቸው ግድ ነው። ነባሮቹ ፓርቲዎች ግን እስካሁን ፓርቲው ከፍተኛ ድምፅ ባገኘባቸው ምርጫዎች ተጣምረው መንግስት ለመመስረት ፈቃደኛ አይደሉም። ዚግመንድ አብላጫ ድምፅ ካላገኙ ምን አማራጭ እንዳቀዱ ሲጠየቁ ሁለተኛ አማራጭ እቅድ አልያዝኩም ሲሉ ነው የመለሱት። የጀርመን መራሄ መንግስት ፍሪድሪሽ ሜርስ አይኤፍዴ በዛክሰን አንሃልት ካሸነፈ ግዛቲቱ ግዙፍ ችግር ውስጥ እንደምትወድቅ አስጠንቅቀዋል። ሜርስ እንዳሉት በአይኤፍዴ በሚመራ ግዛት ውስጥ ዓለም አቀፍ ባለሀብቶች መዋለ ንዋያቸውን ማፍሰስ አይፈልጉም። በዛክሰን አንሃልት ምርጫ አይኤፍዴ ሊያሸንፍ እንደሚችል በሰፊው ቢገመትም ውጤቱ በትክክል የሚታወቀው ምርጫው በሚካሄድበት በመጪው እሁድ ነው። በጉጉትም በጭንቀትም የሚጠበቀው